0: ጌታውን አጥቶስ ነን ወታረ ተምሽን መሽሚ ወሲኝ ወራይን ወጭራራ ነን ንግሊሻ ናጎጊያይ ገበ በርታነ በኮኒ ጎጌ ጉናምባይን እንከኛም ዘማ ጎጌ ጉናምባተማና ገንገ አገንገን ካንዶ ይጨገን ደጋራ ንግሊሻ ተን ካውንት ናተም ነባና እንደኔ ናተን ይገሪ ለቀታረ ተንሲኝ ወራና ነገራራን ኩኑ
1: አ ኩንጎይ ኩንጎያ እዱ ለታይ ኩ ሞጀገ ነገሮብለ ኩን ጎጌ አይታኑ ከ ሳቪ ሳቪ ኒታ ጉ